0: ና ቡ አይምተን ተይኪና ክሪስነ ብራይክ ኦሮ ሰሚኮ አዱረን ኔ ዱረን ሎጥጌ ኔ አዲበሲ አክረ ካረክረም ኔጣሬ ቱንዱ ጅነ ኔ ካረክረም ሪያ ፕረስቱቲ ፕረዲፕ ኩማር ተኪን ሳአተ ሆባ ጀና አሎፔሬኒያ አያር ቡ ዱለን ኔ ሶማይ ሪጌ ኔ ካረክረም ርቡ ናፓም ሩራ ቲሲን መንቴ አፒታተ ቢደሊ አሲተና ሲነ ኦታን ሎ ኦሮ ሚሳ አኝ ቢርሰ ፕሩቲ
1: ओरो आइन बबली कुमारी तकिन साते जुआर।